0: Jenny Black and Costello too. So beautiful.
1: I'm so sick of it.
0: Cut pinky up style.
1: Perché pinky up però?
0: Mi lo porto ciò. Parti il mio nome è Daniela Tronco Scappa.
1: Lara?
0: We got ciò.
1: Is it natural or is it?
0: Che parti?
2: አራተኛ ሩብ አመት የመጀመሪያ ክላሳችን is our first class of fourth quarter. So you back from holiday. I think you ate a lot because you are talking a lot now. Yeah, you ate a lot. It's enough. Social media. How to use social media. You know globalization, right? You know globalization? ሉላዊነት ወይም globalization አለ ማለት ምን ማለት ነው? ተነሻ
0: ሌላ እንትን አይለንም አያካፍለንም አይለንም አያጣለንም ዝም ብሎ ኢንፎርሜሽን ከሌላ ሀገር መቀበል አዳዲስ ነገር ከነሱ ከመማር በእንትን ይተጠቀም ኢንፎርሜሽን ይተቀበልን
2: ይመጣል ማለት ነው ጎበዝ ልጅ ናፍሲ ምንም ሳይገድብሽ ፍሎ ማረክ ከቻለ ኢንፎርሜሽን ግሎባላይዜሽን አለ አሮን አምናሽራ ባር አኛት አፕላይ ሊደረግ ይችላል ሙቭ ከማረግሽ በፊት መረጃ ቀበበል አለ ከዚ አው በቅ እኛው 1 2 3 see you in the next class